ፈቃድ ክንገር ደካማ ነኝና ፈቃድ ክንገር እሳትና ፍትፍት በማይለየው እጀ ስጓር ስኖር ያለው እሳትን ወድጄ ማስተዋል ልማር አትጥፋ ከደጄ ማስተዋል ላግኝ አትሄድ ከደጄ